ለምላክ ረሃብ ጋ ነትባል ለምላክ ረሃብ ሩጭሌብ ኪማል ክቴ ኪማል ከመማ አህማይ ተቅብናቅ ነክቤይ ክረብረሽ ኪባን ትራር ቹሊክ ርኖቂክ ርቢሺክ ትራር ረሃብ ጋ ረሃብ ሩጭሌብ ሽክቢ አይ ጽቆል ቢቶል ቆአት ታብካ ቆአውቃ ሻክትካ ምትቆአያ ከንትካ ሞክሜር ተቆአመስታ ከንካ በቃተት አትቆላችካ አትቆላችሁ ጭሌቭ አትአን ማርሽንችካ አትአን ማርሽን ሩጭሌቭ ክረቀራ ትያአ ሲፓህ ችካህ ለወል ቅሽወር ችዋች ቀቴ ሩጭሌቭ ችክረራ ንክካ ኩኑትላህ ብየሂርሽን ስቂል ብችል ክረራ ተምሎኽ ብችኮኽሜኽ ትረሽላንካ ትርኦልካ ናኡኽ ክሺን ናዋል ኣንቲዋል ትየአ ኦትላኽ ታቅ ብየይ ብየይ ቀስኺ ክሪኽ ነብየ ኻትናመት ችዋች ችንቃ ኹኑትላኽ ኡትል ቅይላኽ ታቅ ኪኮቴማል ቅይላኽ ታቅ ኡትል ትየአ ሲፓካ ክረራ ችንኪክሳ ችፓም ኪቀስሊማል ንኺለትሜየ አይ አተት አትሁን ቀን ጭፓቅ ቆልሃይ ራሻቅ ቆልሃይ ጭፓ ነዋቅ ራሻ ነዋቅ ኦቡቅ ሁናኽ ቡ ተፔፑ ኦቅ ክመት አሎም ቃኸሎም ኢሽ ብያኮቅ ኢሽ ሙቀነክ ርቴ ትረመማ ቂኽ ርቴ ትረመማ ሰቅ ክረራ ትርሽላአንቃ ብክሽቃሃ ቂኽ ነቅ ኤሞል ነቅ እይክ ብታቅ ኩጅወጭ ኩኽናል ተምሎኽ ብችካኽ ሜኽ ኪናኡኽ ቅቴ ትቀመማ ክረብራሽ ኪባን ክረብራሽ ኬቾል ኤኣኽ ማይ ተቅብናቅ ነኽቤይ ኸብራ ኸባ ኬቲኽ ኪናኡኽ ችክናታኽ ልምላኽ ኣኻፍር